እዚ ናይ ኤርትራውያን እዩ። ናይ ኤርትራውያን ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ መደብ ኮይኑ ንምክታል ዝኣክል ብካብል ንጥቀሙ 102.1 ብኣንቲና ድማ 99.2 ከምኡ ድማ ብኢንተርኔት ላይቭ ስትሪም www.ፍራይስ-ራድዮ.ደ ኢልካ ክትከታተል ይከኣል።

0: سلام، كما يقنعك ورا سمعتنا ساعات اخي دوس دروس ديالته ركيبه اللغو مسا غمد رفت دوك الفساين وكتر ذاك ذا لان مدب كحبر زيانا ناي بويس اوف اريتريا واشنطن كان دولو ناي كحلفه حاوريت علني كوم دما تم بال سلا زمرات تبل وانا ون سنداون ناي اري تي في ازي اغداست مزيق متات زخيزلا ملسي نزناي أب يتوقع زخيز الله ناي عصب ناي كالين بروباغانداتات نوع مرسو زخوين عدا اليوم ذلك حمال لومو نس نا كنت الله خلفا يقوم دماء مزيكا لنت عم زوركم مزيكا قريبا لكم الله ستاين من كتال حدي خمز الله نبزينا
1: كابزي كاب واشنطن دي سي راديو دمتير تراز محلال فزولو مرباتي خم تكاتاتو لزولو مكوبرات سمعتنا በማጣል ዜና ካፕ ከተማ አስመራ ነው
2: ተከራላይ ምኩር ዲፕሎማሲኛን ሚኒስተር ሰመረ ረሰም በ11 ሐደን ሐምለ አመበል 83 ዓመት እድሜው አባስመራ በህማም ተሰውዩ አብሽ ሐንድ ሸዓት ሚትን 76 አፈዝባው ኃይልታ ተሐርነት ኤርትራ ተሰለፈ ተከራላይ ሰመረ አብ እዋን ሐርነት አውቃት ሲካፕሽ ሐንድ ሸዓት ሚትን 76 አፈሽ ሐንድ ሸዓት ሚትን 91 አብ ህዝባው መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍሊ ስለያን ጸጥታን አብ ሱዳን ደህርና ጽነት ድማ ካፕሽ ሐንድ ሸዓት ሚትን 91 ክሳብ ሸንት ሸዓት ሚትን 92 ቀዳማይ ጸሐፊ ጊዜው መንግስት ኤርትራ አብ ሱዳን ካብ ሸንት ሸዓት ሚትን 93 ክሳብ ሸንት ሸዓት ሚትን 96 አብ ሚኒስትሪ ጉዳያት ወጻይ ሐላፊ ጠረጴዛ አሜሪካ ካብ ሸንት ሸዓት ሚትን 97 ክሳብ 2003 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብ 2003 ክሳብ 2006 አማሐዳሪ ዞባ ማዕከል ካብ 2007 ክሳብ 2018 ሚኒስተር ተምህርቲ ከመውን ካብ 2018 ክሳብ 2025 ሚኒስተር ተምህርትን አምባሳደር ኤርትራ ኢትዮጵያን ምንኳን ለሀገሩን ህዝቡን ብሉዕ ተወፋይነት ዘገልገለ ሐርበኛ እዩ ሰው ሚኒስተር ሰመረ ረሶም በዓል ሐዳርን አባሐሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሐምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቃብር ሐርበኛታት ኣስመራ ክፍጸም እዩ ዘዋደቡ ባብናይ ለማዓመት ሀገራው ፌስቲቫል ንባህላዊ ሕርሻውን ጠናውን መዳያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም እቲ ትሕዝቶ መፅናዕትን ዳህሳስን ዝተኻየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ንሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል ካብ ኮሚተ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቀበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣካልን መበቆላውያን ኣግራብን ንፅፈታት ምርባሕ ንህምን መዕቀብ ማይን ሓመድን ስነፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡውን ንሞገሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፌስቱላ ማእከል ዝገበረ መሰናዶታት ቀሪቡ ከም ዘሎ ገሊፁ በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብሪ ከም ዝወሃበሉ ተገይሩ ከም ዘለውን ኣረድዮም ኣብ መንበር ኮሚቴ ኣታዊ ምንባብሮ ንድኮነ ኣባይትን መምህርታ ደሰ ገብረትን ሳይብ ወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታውንዋት ከምኡውን ወጋዕታት ሕፅኖት ምህለላን ቅንጣጥን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ መንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም ኣሰልጠንትን ኣሌይትን ጉጅለ ያታው ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም ብዜካዚ ኣብ ኣፋውያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወግዕታት ብሄረ ትግርኛ ንሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ ኣብ ግርሓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2016 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካይዳሎም እዚ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብኽኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተረኣርትዖት ኣብ ዕቤት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልብወለዳውን ዘይልብወለዳውን ፅሑፋት ከምኡውን ድራማን ድርሰት ሾርት ፊልምን ካልአን የጠቃለል አባል ኮሚቴ ሰሚናራትን ውድድራትን ስለ ጽሑፍን ዶክተር ቴድሮስ ዩም ነኤሪና አብዛሃ ባሐበሪታ ጎንጎንቲ አስተምራው ሰሚናራት ሐጸርት ዛንታታት ግጥምታትን ፊልምታትን ውድድር ቀሪቡ ከመዘለው በመጥቃስ አውታት በእስራን ሐሙሽን ሐምለክ ሽለማ መኻነን አብሪሆም እዚ ከምዚልም ካሎ በኮሚቴ ፊልም ፌስቲቫል ኤርትራ ክልተቸን እስራን ሽድሽን ዝተላለወ አብሃገርና አብዝፈር ፊልምታት ዝተቆረ ሐፈሻው መጽናዕታው ጽሑፋትን ምልውዋጥ ተመክሮን ይካይዳሎም ኣብዚ መደብ እዚ ባሮዲ 77 እርግቢትና ከምኡውን ፍቅሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካይዳሎም ኣብ ዘባጋሽ ባርካ ብወፍር ተምሃሮን ልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዕ ንጥፈታት ይሰላሰል ከም ዘሎ ኣዋሃዲ ናይቲ ወፍሪ ምምር ሃብቶም ገብረ የሱስ ሓቢሩ ኣብዚ ወፍሪ ኣብ ንኡዘባታት ለጉዓን ሰባ ቆርደት ባሮንቱ ሞልቂ ላዕላይ ጋሽ ሃይኮታ ፎርቶሳዋ ተሰነይን ኮሌጅን ካብ 17 ናይ ካልኣይ ደረጃ ኣብያተ ትምህርቲ ዝተዋፁ 1300 ተምሃሮ ኣለይቲ መምሃረን ኪላታት ሕርሻን ኣዋሃትን ኣብ 17 ነውጣታት ተኸፋፊሎም ይነጥፉ ከም ዘለዉ ምምር ሃብቶም ገሊፆም ንሳቶም ካብ 6 ሓምለ ጀሚሮም ን36 መዓልታት ኣብ ዝሓሙ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ ልዕሊ 150,000 ኣግራብ ክኩስኩሱ ልዕሊ 400,000 ሜትሮ ዛላታትን ከተታትን ክሰርሑን ክፅግኑን ከምኡውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘሎ ብተወሳኺ ኣብሪሆም ኣለይቲ መምሃራንን ክኢላታት ዕቃብ ኣግራብን እንስሳ ዘገዳም ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስ ኣረጋጊፆም ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፉ ሓብን ከም ዝስምዖም ብምግላፅ ደሊቦምዎ ብዘለዉ ተመክሮ ስራሕን ናይ ምትሕግጋ ዝበሃልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕውዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም ኣብ ከተማ ድባርዋ በብዝምባሊኦም ንሰለስተ ኣዋርሕ ብግብርን ክልሳ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእሰያት ብ18 ሓምለ ተመሪቖም እቲ ስልጠናታት ቴክኖሎጂ ኮምፒዩተር ሓፈሻዊ ኤሌክትሮኒክስ ቪድዮ ኤዲትን ደረቕን ተንቀሳቓስን ስእሊ ምትካል ናውቲ ፀሓያ ውፃዓትን ምዘርጋሕ ምስመር ኤሌክትሪክን የጠቓልል ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካዳምያዊ ትምህርቲ ይትቐስሙ ሞያ ንመፃኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፍኣሉ ሰልጠንቲ ድማ ብግብራዊ ስራሕ ክማዕብልዎ ለቦዋ ቀሪቦም እዚ ድምፂ ሓፋሽ ኤርትራ እዩ

ዝኸበርክን ዝኸበርኩምን ዜና ኣብዚ ተወዲኡ ንሽተይ ናይ መዳለዊ ግዜ ይኮስ ፀኒሐ ሕጂ ድማ ትማሊት ዘርግሓ ኣበራ በየነ ኣቤት ኣቤት ወእትብል ጣዕሚ ዜማ ከስማዐኩም እዩ።

0: መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ይተያያዝነት አለ።
1: ናይ ቀረባ ናይ ሚኢት ዓመት ታሪክና መንግስታት ኢትዮጵያን ኣብ ስልጣን ምምፃእን ምኻድን ምውዳቕን ምትንስኣን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፄ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተሉ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብይ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንርዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
0: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሰው ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
1: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩሎ
0: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
1: እዚ ዝዛረብ ዘሎ አገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
2: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
1: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። نحن ندليو ما تنفسي أفدقة طريقة مرحق وربيتنا مثلا تقرينيات بوطة مهيرو سلطلو نزيز حلمو ظلو بمثلا ولدنا مرد أي حيش بلع كيبالو وصبحو لي بلي يبلو بوطاتنا ما المسك أربالو مدى أيوم صبحو لنا زبلو ظلو بزلو بتي حيشنا النابلو مريتن بحرن كمالو صبو أوشتنا آتيوم أدوليس ባጽዕዶ ዓሰብ ምባልከ በየን ዘጥረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝጸንሐለን 30 ዓመታት ገና ብግቡእ ዘይተገልጸን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ጽቡቕ ጌርካ ምዝኽኻር ኣገዳሲ እዩ።
3: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
4: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
1: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣብሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብናቶም ዝፍለ ኣይኮነን።
2: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረውም አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
1: በዚህ ሕጂ ዘሎ ስምዒታት ክንረሓሓቁ ንኽእል ኢና። ትግራዋይ ዝዛረቦ ዓፋር ዝዛረቦ ሓደ እዩ። ሓደ ህዝቢ እዩ። ምግብና እንጌራ ኣብ ፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
2: በቀላሉ መመለስ ይቻላል። ይሄ
1: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪክ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር

0: ኢትዮጵያ ከጥንት ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመለክታሉ። ከዚህ አለፍ ሲልም
1: ኢትዮጵያ ከጥንት ጀምሮ ተጠቃሚት መስመር ቀይ ባህር ከምዝ ነበረት ዝብር መረዳታታት አሉ። በተወሰኺ ካፕቴንቲ ምንቅስ አስመረከብ ንግድ ኢትዮጵያ አብ ቀይ ባህር ጣይ ተሐጽይ ነበረን። የታሪክ ጻፊዎች በፍላይ ህዝብ ደቡብ ኢትዮጵያ በህንዳው ውቅያኖስ በመስመር በመረከብ ይነግዱ ከምዝ ነበሩ ታሪክ ነግረና ሪቻርድ ፓንከርስት ዝተፈላለዩ ጸሐፍቲ ታሪክ በመጥቃስ ከም ዝገለጸው ህዝቢ ኢትዮጵያ በኪስማዮ በርበራ ሞቃዲሾ ጥሪት ቡን ስንሐርማዝን ከርበን ንዕዳጋ የቅርቡ ከም ዝነበሩ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
0: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
2: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
1: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር አፍደገ ባሕሪ ዝነበራ ሀገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረረና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
3: ኢትዮጵያ ዝነበረ 4000 ዘመናት ከኣክሱም ስልጣኔ ጀምሮ
1: ኢትዮጵያ ካብ ስልጣኔ ኣክሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
2: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
1: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
4: 60 ኪሎ ሜትር ላይ አፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
1: አብ 60 ኪሎ ሜትር ጫፍ ተቀምጥና ናትናይ ኔሩ ብዝብል ብዝኽሪ ንትማሊ እናናፈቅና ክንነብር ተወሲኑልና ኔሩ። ቀይሕ ባሕሪ ካብ ዕዳ ናፋብቲ ክቅየር ኣለዎ
4: መሸጋገር ኣለበት ማለት እዩ።
5: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
1: ካብ ቀይሕ ባህሪ 64 ኪሎ ሜትር ርሕቕና ኣብ ዓለም ከይነግድን ካብቲ ባህሪ ከም ዘይንጥቀምን ገይሮምን ኣለዉ
5: ኣድርገውናል።
6: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
1: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድምንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
7: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለሁ ካልክ ሓይለኛ ከሆንክ መውሰድ ትችላለ።
8: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
1: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሪስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሊስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ ውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆፃፀሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
9: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባህረ ነጋሽ የተባለው ቀይ ባህርን ኣዳርቻው
1: ኣፄ ዮሐንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፀይ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪክን ሓተታን ዘስደምም እዩ። ነቲ ታሪክ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዓላት ልበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪክን ዝፅበጥ መርትዖታትን ስለ ዘይብሎም ንሓድ ሕዱ ዝገራጮ መብሪህታት ሂቡ። ታሪክ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪክ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪክ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ 7ይ ክፍለ ዘመን ምስ ምእታዊ ፐርሽያውያንን ዓራብን ናብ ቀይሕ ባሕርን ምቁፅፃር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣዱሊስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሽያውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቆልቆለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ። ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪክ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንፁር ኣይገልፁን። ከም ኣገላልፆም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም ይፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ፀኒሑ ድማ ቀይሕ ባሕሪ ማረሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓዝ ዘመን እዩ ነይርዎም? ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓዝ ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከቦ ኣይኮነን። ሓቀኛ ታሪክ ኢትዮጵያውያን ቀይሕ ባሕሪ ዝረገፅዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆፃፂሮም ከም ዝነበሩ ናይ ቀረባት ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባሃሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘንዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን ትሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፃሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
10: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
1: عصب نايت صلاتنا مع عسكر معرفي مرخي مبررنا فرتخت كون تخيليا ناقزي حتو يقنبر ساتيجاوز خون أفتك بحرن كبابيون نمستي أقمال كخون زفكد عشاقن يلن
10: قد تتعمان نقنانيا شو أقروش تلاتنا ومن لا شو أقروشن غربيت وشاك اللي عمد وبني
1: نحنا زين كوات أصرو مريت مسكالوت أهجور زرخب بتاريخ صلاتنا نبلوم نعان غيف قدو بقد تاسسة كيلومتر
11: زي خبركن وخبركم من ساعتي اخيل استوديو خقدف خقديه اذا تم بال سلا زمرص اتبل ناي قبل غلط مع انت سفنوا ناي اير تي في ا ابي تي بزرخب كوا قلت على الدلسب اب يوتيوب على بزغنه بزي اوروب كوميدب عجبكم تخونوا تسفا قبر كلمه عندي بخال مدبس كان راح تحنقنيو عاودت محفظ